እዚህ አንም ለዋን ቸርች ይታወት ወና ነበር ናቤ ቁጥሮ ናመዛ ፕሬዝሊ እብን መካፉ አቦሱም እብን መካፉ እንሲዮ እብን መፍራሳ ማይፍለ እብን መቆጡ ሳሪ እንዲያወት